riskiert Fotos ihre Tages.

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ነሐሴ 19 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፖርቱጋል ጦር ሰራዊት ከጌታ ብርታትን በማግኘት ዜጎችን እንዲጠብቅ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስን በእያንዳንዱ ሰው ላይ ማግኘት እንደሚቻል ማስገንዘባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ይህ የኃላፊነት ጊዜ ነው በሚል ርዕስ የተዘጋጀ ርዕሰ አንቀጽ በሦስተኛው ዝግጅታችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፖርቱጋል ጦር ሰራዊት ከእግዚአብሔር ዘንድ ብርታትን በማግኘት ዜጎችን እንዲጠብቅ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፖርቱጋል የጦር ሰራዊት አባላት ጋር ናሲ 18 2018 ዓመተ ምህረት በቫቲካን ተገናኝተዋል። ቅዱስነታቸው የጦር ሰራዊት አባላትን በቫቲካን ተቀብለው ባስተላለፉት መልእክት ከእግዚአብሔር ዘንድ በሚያገኙት ጥንካሬ በመበርታት ዜጎችን እንዲጠብቁ አሳስበው በቅርቡ ያረፉትን ሁለት የፖርቱጋል ወታደሮችን በማስታወስ ጦር ሰራዊቱ ትውልድ አገሩን የሕግ የበላይነትንና የዜጎቻቸውን ሕይወትና ደህንነት እየጠበቁ በእግዚአብሔር ድጋፍ ጠንካሮች እንዲሆኑ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለፖርቱጋል የጦር ሰራዊት አባላት ባደረጉት ንግግር ሰዎች ራሳቸውን መከላከል የማይችሉ መሆናቸውን በማወቅ ተልእኳቸውን በትህትና ለመወጣት ከእግዚአብሔር ዘንድ ጥንካሬን እንዲያገኙ አበረታተዋል። እያንዳንዳችሁ በየቀኑ የትውልድ አገራችሁን ሉዓላዊነትና የሕግ የበላይነትን የማስከበር የዜጎቻችሁን ደህንነት የመጠበቅ ክቡር ተልእኮ አላችሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰኞ ነሐሴ 18 2018 ዓመተ ምህረት በቫቲካን ለተቀበሉት የፖርቱጋል የጦር ሰራዊት አባላት ቡድን ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፖርቱጋል ለሚገኙት የጦር ኃይሎች፣ የአየር ኃይል፣ የባህር ኃይል፣ የብሔራዊ ሪፐብሊካን ጥበቃና የሕዝብ ደህንነት ፖሊስ አባላት ክርስቲያን ሆኑ ክርስቲያን ላልሆኑት በሙሉ ሰላምታቸውን አቀርበው እንዲሁም አርብ ነሐሴ 15 ያረፉትን ሁለት ወጣት ወታደሮችን አስታውሰዋል። ወታደሮቹ እንደ ደጉ ሳምራዊ እርዳታን ለመስጠት በመንገድ ላይ ቆመው ሕይወታቸውን አጥተዋል ሲሉ ተናግረው አክለውም እነሱንም ሆነ ቤተሰቦቻቸውን ለእግዚአብሔር አደራ ሰጥተዋል። ሁለቱ ወታደሮች የሞቱት ጎማ ሲቀይር የነበረ አንድ የጭነት መኪና አሽከርካሪ ሲርዱ በደረሰባቸው የመኪና አደጋ እንደነበር ይታወሳል። የጦር ሰራዊቱ አባላት በሮም የተገኙት ከ60 ዓመታት በፊት እንደ ጎርጎሮሳውያኑ በ1966 ዓመተ ምህረት ተመስርቶ በ1981 ዓመተ ምህረት ወደ ወታደራዊ መኮንነት ያደገበትንና ከ25 ዓመታት በፊት የመጀመሪያው ጳጳስ የተሾሙበትን ጨምሮ ሌሎች ተከታታይ የመታሰቢያ በዓላትን ለማክበር እንደነበር ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያን ለሆኑት የጦር ሰራዊት አባላት ባስተላለፉት መልእክት ወደ ሮም ያደረጉት ጉዞ ለግል ሕይወት እድሳትና እምነታቸውን የሚያጠናክሩበት አጋጣሚ አድርገው እንዲጠቀሙት ጥሪ አቅርበዋል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ላይ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ እግሮቻችሁም ለሰላም ወንጌል ዝግጁ ሆናችሁ ጸንታችሁ ቁሙ ያለውን እንዲከተሉ አበረታተዋል። በቅፍርናሆም እንደነበረው የመቶ አለቃ ኢየሱስ መከራን የሚቀበል አገልጋዩን እንዲፈውሰው እንደጠየቀው ሁሉ በጌታም እንዲጸኑ አሳስበዋል። ሰዎች አቅመ ደካሞች ቢሆኑም ነገር ግን ወደ ኢየሱስ ክርስቶስ ሲቀርቡ ከራሳቸው የሚበልጥ ነገር የሚመኙ መሆኑን እንዲያውቁ አደራ ብለዋል። ኢየሱስ ክርስቶስ ሕይወታችሁ የምትቀረጽባቸውን እሴቶች በሚገባ ያውቃል ያሉት ቅዱስነታቸው እነሱም ታዛዥነት፣ ተግሳጽ፣ ራስን መካድ፣ ታማኝነት፣ ጓደኝነት፣ ቁርጠኝነት፣ ኃላፊነትና ድፍረት ናቸው ሲሉ አብራርተው የመቶ አለቃውም እግዚአብሔር እንደሚፈልገው ተሰምቶታል ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማከልም የመቶ አለቃው በአመለካከቱ የሥልጣን ተዋረድን እንዴት እንደገመገመውና ይህም የዕለት ተዕለት ሕይወቱ ገጽታ ጌታና አምላኩ እንደሆነ ከሚገልጸው ከናዝሬቱ ኢየሱስ ጋር ያለውን ግንኙነት እንዲረዳ ማገዙን ያሳያል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህ ወታደር በአንድ በኩል ሥልጣኑን ያውቃል፣ በሌላ በኩል ደግሞ በእግዚአብሔር ልጅ ፊት የእምነት ጥንካሬንና የትሕትና ድፍረትን አሳይቷል ሲሉ ተናግረው አንድ ሰው ምንም ያህል ኃላፊነትና ኃይል ቢኖረውም ምንም ያህል የማይነቀፍ ቢሆንም ዘወትር ማለቂያ የሌለው ዘላለማዊነት ይጠማል ሲሉ አጽንኦት ሰጥተዋል። በመጨረሻም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለካህናት ባስተላለፉት መልእክት ቤተ ክርስቲያን የወታደር አባላትና የፖሊስ መኮንኖችን መንፈሳዊ እድገት ኃላፊነት ለካህናት እንደምትሰጥ ተናግረው ሁሉንም ሰው በደስታ እንዲቀበሉ፣ እንዲያዳምጡ፣ የእግዚአብሔርን ቃል እንዲያመጡላቸውና ቅዱሳት ምስጢራትን በማክበር ከእያንዳንዱ ሰውና ቤተሰቦቹ ጋር በመሆን በክርስቶስ ስም እንዲያገለግሉ አበረታተዋቸዋል። ከዚህ ልዩ አገልግሎት የሚመጣው በክርስትና ሕይወት ልምምድ ውስጥ

ከካህናት ጋር በቫቲካን ተገናኝተዋል። ቅዱስነታቸው ለቡድኑ አባላት ባደረጉት ንግግር ኢየሱስ ክርስቶስን እጅግ ደካማና ተጋላጭ በሆኑ ሰዎች ሕይወት ውስጥ ማየት እንደ ሰብአዊና ክርስቲያናዊ ማኅበረሰብ እንድናድግ ያስችለናል ሲሉ አስታውሰዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በስፔን ቶሌዶ ግዛት ውስጥ እንደ ጎርጎሮሳውያኑ በ1980 ዓ ም ተመስርቶ የአእምሮና የጡንቻ ህመም ያለባቸውን ሰዎች በመደገፍ ላይ የሚገኝና የተቋቋመበትን 45ኛ ዓመት ዘንድሮ ለማክበር ወደ ሮም የተጓዙትን የማርሶ ዲቶ ፌዴሬሽን አባላትን ነሐሴ 19 2018 ዓ ም ጠዋት በቫቲካን ተቀብለው አነጋግረዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለእንግዶቹ ባደረጉት ንግግር የፌዴሬሽኑ ሥራ ማንም የማያየውና እግዚአብሔር ብቻ ሊሸልመው የሚችላቸውን በርካታ ሥራዎች ያካተተ ከባድ ሥራ ነው ሲሉ አስረድተው፣ ሆኖም ሥራው በእያንዳንዱ ሰው ፊት ኢየሱስ ክርስቶስን በማግኘት በጥልቅ የሚደሰቱበት ተልእኮ መሆኑን አጽንኦት ሰጥተዋል። ቅዱስነታቸው በማቴዎስ ወንጌል ምዕራፍ 25 ቁጥር 40 ላይ እውነት እላችኋለሁ ከሁሉ ለሚያንሱት ከእነዚህ ወንድሞቼ ለአንዱ እንኳን ያደረጋችሁት ለእኔ እንዳደረጋችሁት ነው የሚለውን በመጥቀስ የማርሶ ዲቶ ፌዴሬሽን አባላት በሥራቸው አማካኝነት የወንጌል ምስክሮች መሆናቸውን ጠቁመው፣ ይህም በሕመም በተጎዱ ሰዎች ሕይወት ውስጥ እኛን የሚፈታትንን የኢየሱስ ክርስቶስ እይታ በመገንዘብ እንደ ሰብአዊና ክርስቲያናዊ ማኅበረሰብ እንድናድግ ይረዳናል ብለዋል። አንድነት፣ ሰብአዊ ክብርን መከላከልና በማህበረሰብ ውስጥ ሙሉ በሙሉ መካተት የሚሉት ፌዴሬሽኑ የአእምሮና የጡንቻ ህመም ካለባቸው ሰዎች ጋር ለመስራት ያለውን አካሄድ የሚያመለክቱ እሴቶች መሆናቸው ታውቋል። አባ መርሽሊኖ ካሳስ ፖይንቴ የአእምሮ ችግር ያለበት ሰው ያለ ድጋፍ መቅረት የለበትም በማለት ከ40 ዓመታት በፊት የመሠረቱት የማርሶ ዲቶ ፌዴሬሽን ህልማቸውን እውን ማድረግ መጀመሩ ይታወሳል። ፌዴሬሽኑ በአሁኑ ጊዜ ከ2600 የሚበልጡ ሰዎችን በማገልገል ላይ የሚገኝ ሲሆን ሩስ ሊቃነ ጳጳሳት ሊዮ 14ኛ ዘንድሮ ሰኔ ወር በስፔን ሐዋርያዊ ጉብኝት ባደረጉበት ወቅት የጠቀሱትን መልእክት ተግባራዊ ለማድረግ ጥረት በማድረግ ላይ እንደሚገኝ ታውቋል። ቅዱስነታቸው በመልእክታቸው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ የክርስቶስን ፍቅር ለወንድሞቻችንና ለእህቶቻችን ማሳየት ግድ ይለናል ብለው ለእነርሱ ፍላጎት ምላሽ የምንሰጥበት ልግስናና እንክብካቤ የእምነታችን ማረጋገጫ ነው ማለታቸው ይታወሳል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ለማርሶ ዲቶ ፌዴሬሽን አባላት ያስተላለፉትን መልእክት ሲያጠቃልሉ የእመቤታችን ቅድስት ድንግል ማርያም ጥበቃን በመለመን በቀጣይ ሥራቸው ከቡድኑ ጋር አብራቸው እንድትጓዝ ተማጽነዋል። እመቤታችን ቅድስት ድንግል ማርያም በችግር ጊዜ ታበርታችሁ፣ ትኩረታችሁን ዘወትር በእግዚአብሔር ላይ ለማድረግና ፌዴሬሽናችሁ ለቤተ ክርስቲያንም ሆነ ለኅብረተሰብ እውነተኛ ምሳሌ ሆኖ ለመቀጠል ትርዳችሁ በማለት የእግዚአብሔርን ቡራኬ ተመኝተውላቸዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሪሚኒ ነሐሴ 16 2018 ዓ.ም በተካሄደው ስብሰባ ላይ ባደረጉት ንግግር ወደ ኋላ እንድንመለስ ከሚያደርገን የሐሰት እውነታ ወጥተን ወደ እውነተኛ የምሕረት እውነታ መመለስ ይገባል በማለት ጥሪ ማቅረባቸው ይታወሳል። ይህን መሠረት በማድረግ የቅድስት መንበር መገናኛዎች ርዕሰ አንቀጽ ዝግጅት ክፍል ኃላፊ አንድሪያ ቶርኔሊ ይህ ኃላፊነት የምንወስድበት ሰዓት ነው በሚል ርዕስ የሚከተለውን ርዕሰ አንቀጽ አዘጋጅቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አእምሮን፣ ቃላትንና አገራትን ለግጭት ከሚያነሳሳ የሐሰት እውነታ ይልቅ የዛሬው ካቶሊካዊ ባህል የምሕረትን እውነታ ማቅረብ አለበት። በምሕረት እውነታ ውስጥ ጠላትነት ሊኖር አይችልም። ሰዎች በሙሉ ጠላቶች እንኳ ቢሆኑ በወንድማማችነትና እህትማማችነት መንፈስ በእውነት መገናኘት አለባቸው ማለታቸው ይታወሳል። እነዚህ ቃላት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጣሊያን ሪሚኒ ከተማ በተካሄደው ስብሰባ ላይ ለተሳታፊዎቹ የተናገሯቸው ናቸው። ኅብረትና ከነጻነት ተሞክሮ በመነሳት በተለይም በበጋው የእረፍት ጊዜ ማጠናቀቂያ ላይ በሺዎች የሚቆጠሩ ወጣቶች በተገኙበት ስብሰባ ላይ የተናገሯቸው ናቸው። እነዚህ ቃላት ስብሰባውን ብቻ በማስመልከት የቀረቡ ሳይሆን ነገር ግን ከሁሉ አስቀድሞ በምንገኝበት እውነታ ማየት እንድንችል የቀረቡ እውነተኛ ግብዣ ነበሩ። የቀድሞ ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ከ44 ዓመታት በፊት ለስብሰባው ተካፋዮች ባደረጉት ንግግር ግንኙነትና በሕዝቦች መካከል ያለ ወዳጅነት ለሚሉ ጭብጦች ውበት አጽንኦት በመስጠት በዓለም ታሪክ ውስጥ አስደናቂ ጊዜያት ናቸው ሲሉ ጠርተዋቸው ነበር። ዛሬ የዓለም አቀፍ ሁኔታ ከዚያን ጊዜ በበለጠ እርግጠኛ ያልሆነ አደገኛ ጊዜ ነው። በቁጥር እየጨመሩ የመጡ ግጭቶች፣ በሲቪሎችና በሕፃናት ላይ የሚፈጸሙ ጭፍጨፋዎች ብዙ ናቸው። አንድ ሰው ስለ ጋዛና ስለ ዩክሬን ግጭት ብቻ ያስብ ይሆናል። ነገር ግን ብዙ አገራት የመሳሪያ ትጥቃቸውን ለማደራጀት ብዙ ገንዘብ እያፈሰሱ ይገኛሉ።
ሩሰሊካነ ጳጳ

ሰዓት ልዩ 14ኛ በዚሁ ሁሉ መሃል የስብሰባውን ጥሪ በማስተዋወስ ይህም በተወሰነ አካባቢ ብቻ ተከልሎ መቆየት ሳይሆን እርስ በርስ የመገናኘትና የውይይት መስቀለኛ መንገዶች መሆን እንደሚገባ በማሳሰብ ጊዜውንም የሐላፊነት ጊዜ ብለው ጠርተውታል። ከኛው ክፍለ ዘመን አሳዛኝ ሁኔታዎች በኋላ ዛሬ ኢየሱስ ክርስቶስ መከተል ማለት ክፋት ከክፋት ጋር መዋጋት የማይችል መሆኑን ሙሉ በሙሉ መገንዘብ ማለት ነው። ለእኛ ሲል በተሰቀለው በመሲሁ ኢየሱስ ክርስቶስ የተዋቀረ ብቸኛው የመቤዠት መንገድ እና የክርስቲያን መልስ ፍቅር ነው። ስለዚህ ዛሬ ርዕስ ሊቃነ ጳጳሳት ሊዮ 14ኛ ሐሰት ብለው ለመጥራት ያላመነቱትን አእምሮን፣ ቃላትንና አገራትን እንደገና ለጥፋት ለሚቀሰቅሱት በሙሉ የካቶሊክ ባህል በእውነተኛ እውነታ ምላሽ ይሰጣል። የምህረት እውነታ ጥላትነት የሌለበትና ሁሉም ሰው በእውነተኛ ወንድማማችነትና የእህትማማችነት መንፈስ የሚገናኙበት ነው። ስለዚህ የሰው ልጅ አብሮ መኖርን ከጥርጣሬ ነፃ ለማውጣት፣ ከመጠን ያለፈ ትርፍን ከማምለክ፣ ቴክኖሎጂንና ፋይናንስን ከሞት ንግድ ለማላቀቅ ተጨባጭ ውሳኔ የሚያደርጉ ደፋር ሰዎች ያስፈልጋሉ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለድህነትና ለእኩልነት ማጣት፣ ለጦርነትና ለአካባቢያዊ አደጋዎች መንስኤ የሆኑት ኢፍትሐዊ የኃይል ግንኙነቶች እንዲጋለጡ ጥሪ አቅርበዋል። ይህ የሐዋርያው ቅዱስ ጴጥሮስ ተተኪ ጠንካራና ተጨባጭ ጥሪ ከርዕሰ ሊቃነ ጵጵስና ሥልጣናቸው የመጀመሪያ ቀን ጀምሮ ትጥቅ የሌለበትና ትጥቅን የሚያስፈታ ሰላም በማለት ሲናገሩ የቆዩ ሲሆን ይህም የሁሉን ካቶሊካዊ ምዕመናን ማኅበራዊና ፖለቲካዊ ተሳትፎን ለማረጋገጥ እንደ መስፈርት መወሰድ አለበት። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስብሰባው ተካፋዮች ኃላፊነቶችን እንዲወስዱ፣ ራሳቸውን በቀዳሚነት እንዲያስቀምጡ፣ በተለይም ከሁሉም አይነት የጠባብነት ስሜቶች በላይ ትስስራቸውን እንዲያሰፉ መጋበዛቸው ጠቃሚ ነው። የኅብረትና የነጻነት እንቅስቃሴዎች፣ ቡድኖችና ማኅበረሰቦች፣ የተለያዩ ባህሎች፣ ስሜቶችና ዳራዎች ካሏቸው ወንድሞችና እህቶች በተለይም ከድሆች ለማራቅ የሚፈልገውን ሁሉ በመቃወም ወደ እውነታው ሙሉ በሙሉ መግባት የሚቻልባቸው ዋና ምንጭ መሆን አለባቸው። በመጨረሻም በፍቅር ውስጥ ማስገደድ፣ የሐሰት ትርክት ማቅረብ ወይም መመልመል ፈጽሞ እንደማይኖር ለማድረግ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማሳሰቢያ ማጉላት ተገቢ ነው። ምክንያቱም ፍቅር የሚገኘው በነጻነት በዘላቂ ግንኙነትና በራስ ልግስና ስጦታ ብቻ ነው በማለት ርዕሰ አንቀጹ ሐተታውን ደምድሟል። ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 19 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የሚቀርብ ሳምንታዊ ዝግጅት እናስደምጣችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት ዝግጅታችን የቤተክርስቲያን ማህበራዊ አስተምሮ ተፈጥሯዊ ሁኔታ በሚል ርዕስ የቀረበ እንደሆነ ከወዲሁ ለመግለጽ እንወዳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የቤተ ክርስቲያን ማህበራዊ አስተምሮ ተፈጥሯዊ ሁኔታ በእምነት ብርሃን የበራ እውነት። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ መጀመሪያ ላይ የቤተ ክርስቲያኑ አስተምሮ አንድ አካል ተደርጎ አልታሰበም ወይም አልተቆጠረም ነበር። ነገር ግን ከጊዜ በኋላ በማህበራዊ ጉዳዮች ውስጥ በርካታ የቤተ ክርስቲያኑ አስተምሮዎችና ጣልቃ ገብነቶች መፈጠር ጀመሩ። በዚህ መንገድ መገኘቱ ተፈጥሮ ዘዴውና የስነ አምሮ አወቃቀር አንጻር አንዳንድ ለውጦች የተከናወኑ መሆናቸውን ለመረዳት የሚያስቸግር አይሆንም። የቤተ ክርስቲያን ማኅበራዊ አስተምሮ ርዮተ ዓለም ሳይሆን የነገረ መለኮት አስተምሮና በተለይ የሞራል ስነ መለኮት ወይም መስክ ነው። ቅዱስ ዮሐንስ ጳውሎስ ሶሉቺቲዩዶ ሬስ ሶቻሊስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 571 ላይ እንደተገለጸው የቤተ ክርስቲያን ማህበራዊ አስተምሮ በማህበራዊ ኢኮኖሚያዊ መለኪያዎች መሰረት ብቻ ሊገለጽ አይችልም። የቤተ ክርስቲያን ማህበራዊ አስተምሮ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ግንኙነቶችን ለመግለጽና ለማመንጨትና ለማፍራት የታቀደ ርዕዮተ ዓለም ወይም ስልታዊ ሥርዓት አይደለም። ነገር ግን ለራሱ አንድ ምድብ ነው። የቤተ ክርስቲያን ማህበራዊ አስተምሮ በሰው ልጆች ህብረት ውስጥ ባለው ውስብስብ እውነታዎች ላይ በማህበረሰቡና በዓለም አቀፍ ደረጃ በእምነትና በቤተ ክርስቲያኗ ባህል መሰረት በጥንቃቄ በማሰላሰል ውጤቱን ትክክለኛ እንደሆነ የሚያደርግ አስተምሮ ነው። ዋናው ዓላማው በሰው እና በጥሪው ላይ የሰው ልጅ ምድራዊ ተግባሩንና ከዚያም በኋላ ስለሚከተለው ሰማያዊ ህይወቱ ከግምት ባስገባ መልኩ ህይወቱ ከወንጌል ትምህርት መስመሮች ጋር ተመሳሳይ መሆኑ ወይም ተመጣጣኝ መሆኑን መወሰን ወይም ለማሻሻል እነዚህን እውነታዎች መተርጎም ነው። ዓላማው የክርስቲያን ባህሪን ለመምራት ነው። በመሆኑም የቤተ ክርስቲያኗ ማኅበራዊ አስተምሮ የሰዎችን ባህሪ ለመምራት የሚያገለግል ትምህርት ስለሆነ ስነ መለኮታዊ ተፈጥሮ አለው። ይህ ትምህርት የሚገኘው ክርስቲያናዊ ሕይወትና ህሊና ከእውነተኛው ዓለም ጋር በሚገናኙባቸው መሸጋገሮች ላይ ነው። የቤተ ክርስቲያኗ ማኅበራዊ አስተምሮ በግለሰቦች፣ በቤተሰቦች፣ በባህላዊና በማኅበራዊ ሕይወት ውስጥ የተሳተፉ ግለሰቦች እንዲሁም በፖለቲካ ውስጥ ያሉና የታሪክ ሂደት በታሪክ ውስጥ ተጨባጭ ቅርጽና አተገባበር ለመስጠት ጥረት ሲያደርግ ታይቷል። ቅዱስ ዮሐንስ ጳውሎስ ቼንቲስሙስ አኑስ በሚል ርዕስ ከጻፉት ጳጳሳዊ መልእክት አንቀጽ 59 ላይ እንደተወሰደው በእርግጥ ይህ ማኅበራዊ አስተምሮ ሦስት ደረጃዎች ያሉት ስነ መለኮታዊና ስነ ምግባራዊ ትምህርትን ያንጸባርቃል። እነዚህም የመሠረታዊ ተነሳሽነት ደረጃ፣ በህብረተሰብ ውስጥ ያሉ የሕይወት መመሪያዎችን መምሪያ ደረጃ፣ ተጨባጭና ልዩ ማኅበራዊ ሁኔታዎች ውስጥ ዓላማና አጠቃላይ ደንቦችን ለማስታረቅ የሚጥር የህሊና ደረጃ የተሰኙት ናቸው። እነዚህ ሦስቱ እርከኖች በትክክል የቤተ ክርስቲያኗን ማኅበራዊ አስተምሮ ትክክለኛ ዘዴና ልዩ አወቃቀር በግልጽ ያብራራሉ። የቤተ ክርስቲያኗ ማኅበራዊ አስተምሮ በመጽሐፍ ቅዱሳዊ መገለጥ እና በቤተ ክርስቲያኗ ባህል ውስጥ ይገኛል። ከላይ ከሚመጣው ከዚህ ምንጭ የሰውን ተሞክሮና ታሪክ ለመረዳት፣ ለመፍረድና ለመምራት የሚረዳ መነሳሳትንና ብርሃንን ይስባል። ከምንም ነገር በላይ እና ከምንም ነገር በፊት እግዚአብሔር ለፈጠረው ዓለምና በተለይም በቅድስት ሥላሴ ኅብረት ውስጥ ተሳታፊ እንዲሆን ለተጠራው የሰው ልጅ ሕይወትና ዕጣ ፈንታ ከእግዚአብሔር የተሰጠ የማዳን ዕቅድ ነው። መለኮታዊውን ቃል የሚቀበልና በተግባር ላይ የሚያውል እምነት ከአስተሳሰቡ ጋር በትክክል እንዲሰራ ለማድረግ ይችላል ማለት ነው። የእምነት መረዳትን በተለይም ተግባራዊ እርምጃን የሚወስድ እምነት በመክንያታዊ የተዋቀረ ሲሆን ምክንያቱም ሊሰጥ የሚችለውን እያንዳንዱን አስተዋጽኦ ይጠቁማል። ማህበራዊ አስተምሮ እንዲህ ታሪካዊ ገጽታዎች ጥቅም ላይ የሚውል እውቀት ስለሆነ የዚህ የበለጸገ ግንኙነት መገለጫ ነው። እምነትና ምክንያት የቤተ ክርስቲያን ማህበራዊ አስተምሮ ሁለት የእውቀት ጎዳናዎችን ይወክላሉ። እነዚህም የክርስቲያን ራእይና የሰዎች ተፈጥሮ የተሰኙ ናቸው። በእምነት የበለጸገ እውቀት የሰው ልጆችን ሕይወት ይገነዘባል፣ እንዲሁም ወደ ታሪካዊ የማዳን ምስጢር እግዚአብሔርን መገለጥና በክርስቶስ ለእኛ እንደተሰጠን ስጦታ ይመራል። ይህ የእምነት መረዳት ምክንያቱን ያጠቃልላል። በዚህ መንገድ በተሻለ መጠን ይገለጣል፣ ይረዳል። በፍጥረት ውስጥ ከተገለጠው መለኮታዊ እቅድ ከተገኘው ከሰው ልጆች እውቀት ጋር ይዋሃዳል። ይህ የሰው ልጅ መንፈሳዊና ሥጋዊ አካል መሆኑ ከእግዚአብሔር ጋር ከሌሎች ሰዎችና ከሌሎች ፍጥረታት ጋር የሚጣመርበት መሠረታዊ እውነት ነው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ሁለተኛ ቬሪታቲስ ስፕለንዶር በተሰኘው ጳጳሳዊ መልእክታቸው አንቀጽ 13 ላይ እንደተገለጸው በተጨማሪም በክርስቶስ ምስጢር ላይ ማተኮር የማመዘን ሚና አይካድም ወይም አይጠፋም። ስለሆነም የቤተ ክርስቲያኗን ማኅበራዊ አስተምሮ መሠረታዊ ትምህርት አይገታም። ስለሆነም ሁለንተናዊ ጠቀሜታ አለው ማለት ነው። የክርስቶስ ምስጢር የሰውን ምስጢር ያበራልና ለሰው ልጅ ክብርና ለሚጠብቁት የሥነ ምግባር መስፈርቶች ሙሉ ትርጉም ይሰጣል። የቤተ ክርስቲያኗ ማኅበራዊ አስተምሮ በእምነት የእውቀት ብርሃን የበራ ነው። እናም እንደዚያው በተመሳሳይ መልኩ ለእውቀት ታላቅ አቅም መግለጫ ነው። እሱ የሚያረጋግጠውን እውነትና የሚፈልገውን ግዴታዎች ለሁሉም ሰዎች ያበራል፣ ሊቀበልና ለሁሉም ሊያጋራም ይችላል።
0: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የነሐሴ 22/2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በስርዓት አምልኮ ውስጥ ንቁ ተሳትፎ ማድረግ ከእግዚአብሔር ጋር እንድንገናኝ ያደርገናል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ የዩክሬን ጳጳሳት በሚደረግልን የአጋርነት ስሜት ውስጥ ጥንካሬንና ተስፋን እናገኛለን ማለታቸው መነገሩን የሚገልጽ ዜና ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ሁለት ስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ሁለት ዕለታዊ ዘገባዎቻችን ይሆናሉ። የዛሬው ሁለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በሥርዓት አምልኮ ውስጥ ንቁ ተሳትፎ ማድረግ ከእግዚአብሔር ጋር እንድንገናኝ ያደርገናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ ያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በነሐሴ 22/2018 ዓ.ም ተመረጠ። ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ ቤተ ክርስቲያን ሥርዓት አምልኮ ወይም ሊቱርጊያ በሚያወሳው ዶግማዊ ሰነድ አብይ ርዕስ ላይ ተንተርሰው የቤተ ክርስቲያን ሥርዓት አምልኮ ማሻሻያ ምክንያቶች በተሰኘው አርዕስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን በሥርዓት አምልኮ ውስጥ ንቁ ተሳትፎ ማድረግ ከእግዚአብሔር ጋር እንድንገናኝ ያደርገናል ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በዕለቱ የተነበበውን የእግዚአብሔር ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን። ቅዱስ ሐዋርያ ጳውሎስ ወደ ዕብራውያን በጻፈው መልእክቱ ምዕራፍ 10 ከቁጥር 8 እስከ 10 ላይ ተጠቀሰው በዚህ ላይ መስዋዕትንና መባን የሚቃጠል መስዋዕትንም ስለ ኃጢአትም የሚሰዋ መስዋዕትን አልወደድሁም በርሱም ደስ አላለህም ይላል። እነዚህም እንደ ሕጉ የሚቀርቡ ናቸው። ከዚያም እነሆ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውንም ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስ ሥጋ ለአንዴና ለመጨረሻ ጊዜ በማቅረብ ተቀድሰናል። ወደ ዕብራውያን ምዕራፍ 10 ከቁጥር 8 እስከ 10 ላይ እንደተጠቀሰው። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ቀደም ሲል ባሰማናችሁ የእግዚአብሔር ቃል ላይ ተንተርሰው ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሜ እንጋብዛለን።

0: Rifratelli e sorelle, in questa ultima catechesi sulla Costituzione Sacrosanctum Concilium, desidero oggi soffermarmi sulle ragioni per le quali i padri conciliari vollero promuovere una riforma della liturgia.
1: ወንድሞቼና እህቶቼ በዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል አንዱ በሆነውና ስለ ቤተ ክርስቲያን ሥርዓት አምልኮ ወይም ሊቱርጊያ በሚመለከተው ሰነድ ላይ ስናደርገው የነበረውን የጠቅላላ የትምህርተ ክርስቶስ አስተምሮ የመጨረሻ ክፍል ላይ የጉባኤው አባቶች የሥርዓት አምልኮ ሥርዓቱን ማሻሻያ ለማበረታታት የፈለጉበትን ምክንያት ዛሬ ማጤን እፈልጋለሁ። በወቅቱ የሚላን ሊቀ ጳጳስ የነበሩ ካርዲናል ጆቫኒ ባቲስታ ሞንቲኒ እንደ አውሮፓውያኑ የቀናቆጣጠር በጥቅምት 28-1962 ዓመተ ምህረት ለቤተ ክርስቲያናቸው ምእመናን የላኩት የጉባኤው ሶስተኛ ደብዳቤ በዚህ ረገድ ብርሃን የፈነጠቀ ነበር። ያምልኮ ሥርዓቱ የመለኮቱም ሆነ የሰው ልጅ ቅን መግለጫ ቋንቋ ነው ሲሉ ጽፈው ነበር። በአንድ በኩል የመለኮታዊ ትምህርቱ ምቹ መሳሪያና ከእግዚአብሔር ጋር የመነጋገሪያ ድምጽ ነው። የትምህርቱን ተግባር መተው እንደማይቻል ግልጽ ነው። እምነትንና አምልኮን በራስ መተማመን በራስ የመረዳት ችሎታ ራሳቸውን የመግለጽ እድል ከመስጠት ሊቆጠብ አይችልም። በእነዚህ እምነቶች ተገፋፍተው ከጉባኤው በኋላ ርዕሰ ሊቃነ ጳጳሳት የሆኑት ቅዱስ ጳውሎስ ስድስተኛ ምእመናን ዲዳና በሥርዓቱ ላይ ሳይካፈሉ ዝም ብለው መቅረት አይችሉም ብለው ነበር። በአካል መገኘታቸው ከመንፈሳዊ ሕይወታቸው ጋር ሊጣጣም ይገባዋል። የነዚህ አዋጆች ጉባኤ ሰነድ በቁጥር 48 ላይ ከሚታዩ ጋር ያላቸው መስማማት ግልጽ ነው። ቤተ ክርስቲያን ምእመናን በዚህ የእምነት ምስጢር እንደ እንግዳ ወይም ዝምተኛ ተመልካቾች ሆነው እንዳይረዱት አጥብቃ ትፈልጋለች። ነገር ግን በአምልኮ ሥርዓቶችና በጸሎት በሚገባ ከተረዱት በንቃተ ህሊና በታማኝነትና በንቃት በተቀደሰው ተግባር እንዲሳተፉ ታስተምራለች። በእግዚአብሔር ቃል ይማራሉ፣ በጌታ ሥጋ ማዕድ ይመገባሉ፣ ለእግዚአብሔር ምስጋናን ያቀርባሉ። በካህኑ እጅ ብቻ ሳይሆን ከነርሱም ጋር በመሆን እድፍ የሌለበትን ለእኛ ሲል መሥዋዕት የሆነውን ተጎጂ በማቅረብ ራሳቸውን ማቅረብን ይማራሉና በየቀኑ ከክርስቶስ አማላጅነት ከእግዚአብሔር ጋርና እርስ በርሳቸው አንድነትን የበለጠ ሙሉ በሙሉ ይስባሉ። እነዚህ ቃላት የአምልኮ ሥርዓቱን ዋጋ በተመለከተ አዲስ ግንዛቤን ያሳያሉ። በቤተ ክርስቲያኗ የአምልኮ ሥርዓቶች አማካኝነት የመዳን ሥራ መታሰቢያ ሲከናወን ከእግዚአብሔር ጋር እውነተኛ ግንኙነት የመፍጠር ዕድል ይሰጣል። ከማዳን ክስተት ጋር መገናኘት ይከሰታል። የቅዱስ አምልኮ ምልክቶችና ቃላት ይህንን ተመክሮ እውን ለማድረግ ወሳኝ ስለሆኑ የምእመናን ተሳትፎ ግዴለሽ ሊሆን አይችልም። የስምምነቱ ተሐድሶ የቤተ ክርስቲያን ተመክሮ ዋና ነገር የሆነውን ማዕከል በማድረግ የአምልኮ ሥርዓቱን የእግዚአብሔር ሕይወት ለእኛ የሚተላለፍበት የመለኮታዊ ልውውጥ ዋና ምንጭ አድርጎ ለማንጸባረቅ ሞክሯል። ከዚህ እምነት የተነሳው የመጽሐፍ ቅዱስ ጽሑፎችንና ጸሎቶችን በግልጽና ለሁሉም ምእመናን የበለጠ ተደራሽ ማድረግና በወቅቱ በሥራ ላይ ባሉት የአምልኮ መጻሕፍት ውስጥ ከተሰጠው ጋር ሲነጻጸር የአምልኮ ሥርዓት ማሻሻያ አስፈላጊ ነበር። እንደ እውነቱ ከሆነ የአምልኮ ሥርዓቱ ሕያው እውነታ እንደ መሆኑ መጠን ለዘመናት ሁሉ ለልማትና ለለውጥ ተገዢ ነው። የቤተ ክርስቲያን አስተምሮ ቅርጾቹን ለተለያዩ ዘመናት ፍላጎቶች አስከትሏል። ስለዚህ ሁለተኛው የቫቲካን ጉባኤ ለባህላዊ ቅርስ ከፍተኛ አክብሮት የሚሰጥና በቀላሉ ተደራሽ ለማድረግ የአምልኮ መጻሕፍትን ማሻሻል አስፈላጊ እንደሆነ መወሰኑ አያስደንቀንም። አባቶች በልባቸው የነበራቸውን ዓላማ በጉባኤው ሕገ ደንብ ቁጥር 21 ላይ በግልጽ ተቀምጧል። የክርስቲያን ማህበረሰብ በቅዱስ አምልኮ ውስጥ የተካተቱትን የተትረፈረፈ ጸጋዎች የበለጠ እንዲያገኝ የቅድስት እናት ቤተ ክርስቲያን የአምልኮ ሥርዓቱን ጥልቅና አጠቃላይ ማሻሻያ ትፈልጋለች። ምክንያቱም ስነ ሥርዓቱ የማይለወጥ ክፍልን ያካትታል። ምክንያቱም በመለኮታዊ መንገድ የተቋቋመ ስለሆነና ለለውጥ የተጋለጡ ክፍሎች እነዚህም በጊዜ ሂደት ሊለያዩ የሚችሉና በእርግጥም የግድ መሆን አለባቸው። ከሥርዓት አምልኮ ውስጣዊ ተፈጥሮ ጋር የማይጣጣሙ ክፍሎች ከተዋወቁ ወይም እነዚህ ክፍሎች ከእንግዲህ ተስማሚ ካልሆኑ በስተቀር በዚህ ተሐድሶ የመጻሕፍቶችና ያምልኮ ሥርዓቶች ቀደም ተከተል የሚያመለክቱት ቅዱስ ነታዎች የበለጠ ግልጽ በሆነ መንገድ እንዲገለጹና የክርስቲያን ማህበረሰብ ትርጉማቸው በቀላሉ እንዲረዳና ሙሉ ንቁና የጋራ ሥርዓት አምልኮ በማድረግ እንዲሳተፍ በሚያስችል መንገድ መከናወን አለበት። በመለኮታዊ በማይለወጡ አካላትና በሰው አካላት መካከል ባለው የአምልኮ ሥርዓት መካከል ያለው ልዩነት የርዕሰ ሊቃነ ጳጳሳት ፒዮ 12ኛ በላቲን ቋንቋ Mediator Dei በአማርኛው በግርድፉ ሲተረጎም የእግዚአብሔር አሸማጋይነት የተሰኘ ጳጳሳዊ መልእክት ሲሆን በመትኩ በቅዱስ ማዕረግ በመንፈስ ቅዱስ እገዛ በቅዱስ ተዋረድ የጸደቁ የተለያዩ ማሻሻያዎችን ማድረግ ይቻላል ሲል ገልጿል። የጊዜያት የክስተቶችና የነፍሶች ፍላጎቶችን እስካሟላ ድረስ ማለት ነው። ከዚህም በላይ በአጠቃላይ ተአድሶ የመፈለግ ፍላጎት በድንገት አልመጣም። ነገር ግን ከ20ኛው ክፍለ ዘመን መጀመሪያ ጀምሮ በተከታታይ ሊቃነ ጳጳሳት ድርጊቶቻቸው ውስጥ ከቤተ ክርስቲያን ሥርዓት አምልኮ ወይም ሊቱርጊያ ንቅናቄ ፍላጎቶች ጋር በሚስማማ መልኩ ራሱን አሳይቷል። ምእመናን እንደ እንግዳ ወይም ዝምተኛ ተመልካቾች ሆነው በሥርዓት አምልኮ ላይ እንዳይገኙ አስፈላጊ ማረጋገጫ በፒዮስ 11ኛ በላቲን ቋንቋ ዲቪኒ ኩልቶስ በአማርኛ በግርድፉ ሲተረጎም መንፈሳዊ አምልኮ በተሰኘው ሐዋርያዊ ሕገ ደንብ ውስጥ ተደግሟል። በተጨማሪም ፒዮስ 12ኛ በሕማማት ሳምንት ሥርዓቶች ቅደም ተከተል ላይ ያደረጓቸው ማሻሻያዎች ማስታወስ እንችላለን። እሱም ለዘመናት ወደ ጥዋት ሰዓታት ከቀረበ በኋላ ከፋሲካ ዝግጅቶች ጋር በሚዛመዱ ሰዓታት እንደገና መርቷቸዋል። እንዲሁም ቅዱስ ዮሐንስ 23ኛ በላቲን ቋንቋ ሪብሩካሩም ስትሪክቱም በተሰኘው ሐዋርያዊ ሕገጋት ስለ የሰዓታት ጸሎት የወጡትን ደንቦች ቀለል ማድረግ አስፈላጊ እንደሆነ አድርገው በመቁጠር እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 25 1960 ዓ.ም ይፋ ባደረጉት ሕገ ደንብ መመሪያ አጽድቀው እንደነበር ማስታወስ አስፈላጊ ነው። ይህም ስለ ሥርዓተ አምልኮ ማሻሻያዎች የሚገልጽ ነው። ስለዚህ በሁለተኛው የቫቲካን ጉባኤ የተደገፈው የአምልኮ ሥርዓት የቤተ ክርስቲያኒቱን ሕያው ባህል ፈለግ ይከተላል። ትክክለኛ ግንዛቤ ቤተ ክርስቲያኒቱ አንዳንድ ክፍሎች ውስጥ የተከሰቱትን በደሎች በድኅረ እርቅ ዘመን ውስጥ እና በሚያሳዝን ሁኔታ ዛሬም ድረስ የሚከሰቱትን በተሐድሶ መሠረት ላይ የነበሩትን አንዳንድ መርሆች ሙሉ በሙሉ በመፍታት ወይም በመርዳት ውድቅ እንድናደርግ ያስችለናል ማለት ነው። በዚህ ረገድ የሁለተኛው የቫቲካን ጉባኤ ሰነድ የሥርዓተ አምልኮ አገልግሎቶች የግል ተግባራት ሳይሆኑ የቤተ ክርስቲያን ሥርዓተ አምልኮ አካል ናቸው። ይህም አንድነት ምስጢር ነው። ማለትም ቅዱሳን በጳጳሳት መሪነት ተሰባስበውና ተመድበው ነበር በማለት ይገልጻል። ስለዚህ እነዚህ አገልግሎቶች የቤተ ክርስቲያኒቱ አጠቃላይ አካል ናቸው ይገልጻሉና ለሱ አንድምታ አላቸው ይለናል የቤተ ክርስቲያን ሥርዓተ አምልኮ ቁጥር 26 ላይ እንደተገለጸው። ስለዚህ የቤተ ክርስቲያን አባቶች የጳጳሳትና የእያንዳንዱ ግለሰብ ካህን ሥርዓተ አምልኮን መጠበቅና ማስተዋወቅ ከሥርዓተ አምልኮ ደንቦች ጋር በሚስማማ መልኩ በክብር በየዋህነት የሚበራ ቁጥር 34 ላይ እንደተገለጸውና በዚህ አንዲት ቅድስት ካቶሊክና ሐዋርያዊ

0: ረቡዕ ነሐሴ 22/2018 ዓ ም በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 22/2018 ዓ ም ዕለታዊ ስርጭታችንን ነው። የዩክሬን ጳጳሳት በሚደረግልን የአጋርነት ስሜት ውስጥ ጥንካሬንና ተስፋን እናገኛለን ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በዩክሬን የሉትስክ ጳጳስና የላቲን ስርዓት ተከታይ የሆኑት የዩክሬን የካቶሊክ ጳጳሳት ጉባኤ ፕሬዝዳንት ብፁዕ አቡነ ቪታሊች ሀገሪቷ ከሶቪየት ኅብረት ነጻ ከወጣች ያለፉትን 35 ዓመታትን በማስታወስ ዛሬ እውነተኛ የሆነ የህሊና ነጻነት አለን ያሉ ሲሆን፣ በጽኑነታቸው አክለውም አሁን ያለው ጦርነት ሰላም ለማንኛውም ሀገር ምን ያክል በዋጋ የማይተመን ጠቀሜታ እንዳለው እንድገነዘብ አድርጎኛል ብለዋል። ለዩክሬን ህዝብ እውነተኛና በተግባር የሚታይ የሃይማኖት ነጻነትን ያመጣው ከሶቪየት ኅብረት ነጻ ከተወጣ 35 ዓመታት በኋላም ሀገሪቱ አሁንም ከባድ የጦርነት ፈተናን እየተጋፈጠች እንደምትገኝ የተገለጸ ሲሆን፣ ይህንም በማስመልከት የሉትስክ ጳጳስና የላቲን ስርዓት ተከታይ የሆነው የዩክሬን የካቶሊክ ጳጳሳት ጉባኤ ፕሬዝዳንት ብፁዕ አቡነ ቪታሊች ከቫቲካን ኒውስ ጋር ባደረጉት ቃለ ምልልስ ሀገራቸው አሁን ያለችበትን አስከፊ እውነታና ህዝቡ ሀገሩን ለመጠበቅ እየከፈለ የሚገኘውን ከፍተኛ መስዋዕትነት የገለጹ ሲሆን፣ ጳጳሱ ጦርነት ታላቅ መቅሰፍት መሆኑን የገለጹትን ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊን በማስታወስ ለሀገራቸው ከመላው ዓለም እየተደረገ ያለውን አስደናቂና ቀጣይነት ያለው የአብሮነት ሰንሰለት እንዲሁም ቁሳዊና መንፈሳዊ ድጋፍ አጉልተው አሳይተዋል። ከታሪካዊ እይታ አንጻር 35 ዓመታት በጣም ረጅም ጊዜ እንደሆነ የጠቀሱት ጳጳሱ፣ ነገር ግን እዚህ ዩክሬን ውስጥ ሆነው በዚህ ወቅት ያሳለፉትን ነገሮች ሲመለከቱ እጅግ ረጅምና ብዙ ክስተቶች የተከናወኑበት ጊዜ ሆኖ እንዳገኙት የጠቆሙ ሲሆን፣ እንደ አውሮፓውያን አቆጣጠር በ1990ዎቹ የነበረውን ከባድ የኢኮኖሚ ቀውስና ከዚያ በኋላ ለማገገም የተደረገውን ጥረት አስታውሰው፣ አሁን ደግሞ ከ2014 ዓ.ም ጀምሮ በተጨባጭ ሁኔታ በጦርነት ውስጥ እንደሚገኙና በ2022 ዓ.ም ደግሞ ወደ ሙሉ ወረራ እንደተሸጋገረ ጠቁመው፣ ምንም እንኳ በሺ ዓመታት ታሪካችን ውስጥ አጭር ጊዜ ቢሆንም ለእኛ ግን እጅግ ሰፊ የሆነ ጉዞን ያሳየን ነው ብለዋል። ነጻ መውጣት ለዩክሬናውያን መንፈሳዊ ሕይወት የነበረውን ትርጉም የተጠየቁት ጳጳሱ ዛሬ ነጻ በሆነ ሀገር ውስጥ እንደሚኖሩና በወረቀት ላይ ብቻ የተጻፈ ሳይሆን እውነተኛ የሆነ የህሊና ነጻነት እንዳላቸው ጠቁመው፣ እያንዳንዱ ሰው እምነቱን የመግለጽና የመመስከር ዕድል እንዳለው የገለጹ ሲሆን፣ እንደ ማንኛውም ሀገር ሁሉ ቢሮክራሲያዊ ችግሮች ሊኖሩ ቢችሉም የህሊና ነጻነት በዩክሬን ሕገ መንግሥት የተረጋገጠና በዕለት ተዕለት ሕይወት ውስጥ በተግባር የሚታይ እውነታ መሆኑን አስታውሰው፣ ለእኛ በተለይም ያለፍነውን ስንመለከት ይህ ስጦታ እጅግ አስደናቂና ልዩ ነው ብለዋል። ሶቪየት ኅብረት በሕገ መንግሥቱ የህሊና ነጻነት መብትን በይፋ እውቅና ሰጥቶ የነበረ ቢሆንም፣ ሆኖም ግን በተለያዩ አመለካከቶች ምክንያት ቤተ ክርስቲያንና ሃይማኖት ስልታዊ በሆነ መንገድ ይጨቆኑ እንደነበር ያስታወሱት ጳጳሱ፣ አንዳንድ ጊዜ ይህ ጭቆና እጅግ አረመኔያዊ እንደነበር፣ በሌላ ጊዜ ደግሞ በተዘዋዋሪ ወይም በስውር መንገድ ይፈጸም እንደነበር ጠቁመው፣ አማኞች ይታሰሩ እንደነበር፣ አንዳንዶቹም ስለ እምነታቸው ሲሉ ሕይወታቸውን ማጣታቸውን፣ ሌሎች ደግሞ ምንም አይነት የእድገት ዕድል እንደማያገኙ ይደረግ እንደነበር፣ ማለትም መምህር ወይም ሐኪም መሆን እንዲሁም የመንግሥት ኃላፊነት ቦታዎች መያዝ እንደማይቻል እና ያ ወቅት እውነተኛ ፈተና የተሞላበት ጊዜ እንደነበርም ገልጸዋል። በቀድሞዎቹ የዛሪያን አገዛዝ ዘመን እንኳ የካቶሊክ ቤተ ክርስቲያን ወይም በወቅቱ የንጉሠ ነገሥታዊ ስርዓት የምትከተለው ሩሲያ የመንግሥት ቤተ ክርስቲያን የነበረችው የኦርቶዶክስ ቤተ ክርስቲያንን ጨምሮ ሌሎች አብያተ ክርስቲያናት ከባድ ገደቦች ይገጥሟቸው እንደነበር ያስታወሱት ጳጳሱ፣ ቤተ ክርስቲያን መንፈሳዊ ተልእኮዋን በነጻነት እንዳታከናውን በሚያግደውና የመታፈን ስሜን በሚፈጥር ሁኔታ ውስጥ ተይዛ እንደነበርም አስታውሰዋል። ይህ በመሆኑም ምክንያት እነዚህ የ35 ዓመታት የሰብአዊና የሃይማኖት ነጻነት ጊዜያት ለሀገራቸው እጅግ ልዩ የሆነ ተመክሮ መሆኑን ጠቅሰው፣ በእርግጥ ቤተ ክርስቲያን በአሁኑ ወቅት አዳዲስ ፈተናዎችና ከዚህም በፊት ታይተው የማያውቁ ችግሮች ቢገጥሟትም፣ ነገር ግን የነጻነት ቀንን በሚያከብሩበት ወቅት ሁሉ

ማህበረሰቡ በዋጋ ለማይተመነው የነጻነት ስጦታ እግዚአብሔርን እንደሚያመሰግን ገልጸዋል። በዙ ጊዜ እንደሚነገረው በጭቆና ዘመናት ሰዎች በመከራ ስለሚፈተኑ እምነታቸው ጠንካራ እንደሚሆንና በአንጻሩ ደግሞ ዛሬ አብያተ ክርስቲያናት ክፍት በሆኑበትና ሰዎች ወንጌልን በነጻነት በሚሰብኩበት ወቅት እምነት የተዳከመ የሚመስልበት ምክንያት የተጠየቁት ብፁዕ አቡነ ቪታሊጅ ትልቁ ሁኔታ ህይወት በከፍተኛ ሁኔታ መለወጡን ጠቁመው ቀደም ሲል በነበሩት የጭቆና ዘመናት በስራ ቦታ ላይ ሊደርስባቸው የሚችለውን የበቀል እርምጃ በመፍራት በርካታ ሰዎች ልጆቻቸውን ለማስጠመቅ እንኳ ይፈሩ እንደነበር አስታውሰው ዛሬ ግን በእርግጠኝነት እንደዚህ ያሉ ነገሮች ማንም እንደማይከለክል አስረድተዋል። ሆኖም በአሁኑ ጊዜ ሰዎች ለሌሎችና ለእግዚአብሔር የሚሆን ጊዜን በመዘንጋት መላ ሕይወታቸውን ለሙያቸውና ለቁሳዊ ደህንነታቸው በመስጠታቸው በመጨረሻም እምነትን አስፈላጊ እንዳልሆነ ነገር አድርገው የመመልከት አደጋ ሊገጥማቸው እንደሚችል ጠቁመው ከራሳቸው ተመክሮ ላይ በመነሳት በሰጡት አንድ ምሳሌ በሶቪየት ኅብረት ዘመን በዝርዓ ክህነት ትምህርት ቤት ውስጥ ሲሰሩ በነበረበት ወቅት መንግሥት በተማሪዎች ላይ ጥብቅ ቁጥጥርን በመጣል ስፍር ቁጥር የሌላቸው መሰናክሎች ይፈጥር እንደነበር አስታውሰው በዚህም ምክንያት ተነሳሽነቱ ደካማ ወይም ስብዕናው ጠንካራ ያልሆነ ለማንኛውም ሰው ወደ ትምህርት ቤቱ መግባት እንደማይችልና ቢገባም እንኳ ብዙም ሳይቆይ ይወጣ እንደነበር ገልጸዋል። ወታደራዊ አገልግሎቱን የጨረሰ ወይም ዩኒቨርሲቲ ተምሮ የወጣ አንድ ወጣት ወደ ሃይማኖታዊ ትምህርት ቤቱ ለመግባት ፍላጎት እንዳለው ሲታወቅ አስፈሪ የሆኑ ቃለ መጠይቆች ይደረጉለት እንደነበርና ውሳኔውን እንዲቀይር ጫና ይደረግበት እንደነበር አስታውሰው ወደ ትምህርት ቤቱ መግባት ከባድ ተግባር እንደነበርና አንዳንድ ወጣቶች ይህንን ለማሳካት እስከ 10 ዓመት ድረስ መሞከር እንደነበረባቸውም አመላክተዋል። በአንጻሩ ዛሬ እንደዚህ አይነት መሰናክሎች እንደሌሉ ሆኖም ግን በሚያሳዝን ሁኔታ ወደ ሃይማኖታዊ ትምህርት ቤቶች ለመግባት የሚፈልጉ ሰዎች ቁጥር በጣም አነስተኛ፣ አንዳንዴም ከሞላ ጎደል ባዶ መሆኑን ጠቁመው በቅርብ ጊዜያት እንኳ ሳይቀር የሃይማኖት ትምህርት ቤቶቹን ጉዞ የጀመሩ በርካታ ወጣቶች በኋላ ላይ ይህ መንገድ ለእነሱ እንዳልሆነ ሲገነዘቡ ማየታቸውን ገልጸው በአጭሩ እኛ የምንኖረው ፈጽሞ በተለየ ሁኔታና አውድ ውስጥ ነው ብለዋል። ለነጻነት ሲሉ ሕይወታቸውን በመሰዋት ከፍተኛ ዋጋ የከፈሉ ወንዶችና ሴቶች የቀብር ስነስርዓታቸው ላይ በመገኘት የቤተሰቦቻቸውን ሐዘን እንደሚካፈሉ የገለጹት ጳጳሱ ዩክሬን ጥቃት ስለተፈጸመባት ራሷን ለመከላከል በተገደደችበት ሁኔታ ውስጥ መኖሯን ጠቁመው ሀገራቸውን ለመጠበቅ የሚመጡ ሰዎች ምን ያህሉ ሕይወታችንን እየሰጠን ነው ብለው በግልጽ እያሰቡ እንደሚያደርጉት በእርግጠኝነት እንደማያውቁ የገለጹ ሲሆን በእርግጥ እነዚህ ሰዎች ለመኖርና በሕይወት ለመትረፍ ተስፋ እንደሚያደርጉ፣ ነገር ግን እንደ ወታደር ለሞት የሚዳርግ አደጋ ያለበት ሥራ እየሰሩ እንደሆነም ጠቁመዋል። እንዳለመታደል ሆኖ እነዚህ ሰዎች በጥይትና በጠላት መሳሪያ ተመትተው ይገደላሉ ያሉት ጳጳሱ የዩክሬን ዜጎች ሀገራቸውን ለመጠበቅና እነሱን ተክቶ ይህንን ሊያደርግ የሚችል ሌላ አካል ስለሌለ ወደ ጦርነቱ ለመግባት እንደሚገደዱ አመላክተው ይህ ሁሉ በሙሉ ለመረዳት የሚከብድ እጅግ ታላቅ ዋጋ ነው ብለዋል። እኛ የአባቶች ምድር ብለን የምንጠራውን ይህንን የጋራ መኖሪያችንና የጋራ ቤታችንን ጠላት መስኮቶችና በኃይል በሮችን ከፍቶ ሰብሮ ሲገባ ማንኛውም ሰው ቤተሰቡን የሚና የሚወዳቸውን ሰዎች ለመከላከል ይነሳል ያሉት ጳጳሱ ጉዳዩ የጋራ ቤታቸውና ሁሉንም ዩክሬናውያን የሚያስተሳስር ጉዳይ በመሆኑ ሁሉም ዩክሬናውያን ምድራቸውን ለመጠበቅ መነሳሳታቸውን አመላክተዋል። የሚከፈለው ዋጋ እጅግ ከፍተኛ ቢሆንም በሕዝቡ ላይ የተጋረጠው አደጋም ጭምር በተመሳሳይ ሁኔታ ከፍተኛ እንደሆነ የሩሲያ ኃይል ወደ ዩክሬን የገባው የተለየ የፖለቲካ ስርዓት ለመጫን ወይም አዲስ የምርጫ ደንቦችን ተግባራዊ ለማድረግ ብቻ ሳይሆን ለመግደልና ለማውደም ጭምር እንደሆነ ገልጸው ዩክሬን ራሷን ለመከላከል የተገደደችው በዚህ ምክንያት እንደሆነም ጠቁመዋል። ከዚህ በፊት ስለ ጦርነት ከነበራቸው አስተሳሰብ ማለትም መጽሐፍትን በማንበብ ፊልሞችን በመመልከት ወይም በሌሎች የዓለም ክፍሎች ስለሚደረጉ ጦርነቶች ሪፖርቶችን በመከታተል ካዳበሩት ሐሳቦች በጣም የተለየ መሆኑን በመግለጽ ይህ ሙሉ በሙሉ አዲስ ተመክሮ እንደሆነ የጠቀሙት ጳጳሱ ጦርነት በእርግጥ እንዲህ እንደሆነ አስቦ እንደማያውቁ አመላክተው ይህ ሁሉ ቅዱስ ዮሐንስ ጳውሎስ ዳግማዊ ጦርነት ታላቅ መቅሰፍት ነው፣ እሱን ለማስወገድ ትንሽ እድል እንኳ ካለ ያንን ለማድረግ የሚቻለውን ሁሉ ማድረግ ያስፈልጋል ብለው ከተናገሩት ጋር ሙሉ በሙሉ እንደሚስማሙም ገልጸዋል። ሰላም እጅግ ታላቅ ስጦታ ነው ያሉት ጳጳሱ ጦርነት ግን በውስጡ ለተሳተፈ ወይም ለተጎዳ ማንኛውም ሰው ሊለካ የማይችል ጉዳት እንዳለውና ሰላም እጅግ ውድ የሆነ በረከት በመሆኑ ለሰላም የሚደረግ ጸሎት ሊለካ የማይችል ዋጋ እንዳለው በጥልቀት መረዳታቸውን ገልጸው
ምናልባት ዋጋውን በመግለጽ የምንረዳው ሰላም ሲጠፋ እንዲሁም ህጻናት፣ አረጋውያን፣ ደካሞችና ጠንካሮችን ጨምሮ ሁሉም ሰው ለአደጋ ሲጋለጥ መሆኑን ጠቁመው ሰላም ለአንድ ህዝብና ለአንድ ሀገር ምን ያክል ዋጋ እንዳለው የምንረዳው በዚህ ጊዜ ነው ብለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አድማጮቻችን፣ የዛሬው የረቡዕ የነሐሴ 22/2018 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የነሐሴ 22/2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በስርዓት አምልኮ ውስጥ ንቁ ተሳትፎ ማድረግ ከእግዚአብሔር ጋር እንድንገናኝ ያደርገናል ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በክፍል 2 ስርጭታችን ደግሞ የዩክሬን ጳጳሳት በሚደረግልን ያጋርነት ስሜት ውስጥ ጥንካሬንና ተስፋን እናገኛለን ማለታቸው መነገሩን የሚገልጽ ዜና ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው 2 ስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ሁለት ዕለታዊ ዘገባዎቻችን ይሆናሉ። የዛሬው 2 ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው አብራችሁን በመሆን እንድትከታተሉን አሁንም በድጋሜ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በሥርዓት አምልኮ ውስጥ ንቁ ተሳትፎ ማድረግ ከእግዚአብሔር ጋር እንድንገናኝ ያደርገናል ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ ያደረጉ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ቅዱስነታቸው በነሐሴ 22 2018 ዓ.ም ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል ስለ ቤተ ክርስቲያን ሥርዓት አምልኮ ወይም ሊቱርጊያ በሚያወሳው ዶግማዊ ሰነድ አብያርስ ላይ ተንተርሰው የቤተ ክርስቲያን ሥርዓት አምልኮ ማሻሻያ ምክንያቶች በተሰኘው አርዕስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን በሥርዓት አምልኮ ውስጥ ንቁ ተሳትፎ ማድረግ ከእግዚአብሔር ጋር እንድንገናኝ ያደርገናል ማለታቸው ተገልጿል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በወቅቱ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በዕለቱ የተነበበውን የእግዚአብሔር ቃል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን። ቅዱስ ሐዋርያ ጳውሎስ ወደ ዕብራውያን በጻፈው መልእክቱ ምዕራፍ 10 ከቁጥር 8 እስከ 10 ላይ ተጠቀሰው በዚህ ላይ መስዋዕትንና መባን የሚቃጠል መስዋዕትንም ስለ ኃጢአትም የሚሰዋ መስዋዕትን አልወደድኩም በርሱም ደስ አላለህም ይላል። እነዚህም እንደ ሕጉ የሚቀርቡ ናቸው። ከዚያም እነሆ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውንም ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስ ሥጋ ለአንዴና ለመጨረሻ ጊዜ በማቅረብ ተቀድሰናል። ወደ ዕብራውያን ምዕራፍ 10 ከቁጥር 8 እስከ 10 ላይ እንደተጠቀሰው። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ቀደም ሲል ባሰማናችሁ የእግዚአብሔር ቃል ላይ ተንተርሰው ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አሰናድተነዋል። እንድትከታተሉን አሁንም በድጋሜ እንጋብዛለን።

0: Cari fratelli e sorelle, in questa ultima catechesi sulla Costituzione Sacrosanctum Concilium, desidero oggi soffermarmi sulle ragioni per le quali i padri conciliari vollero promuovere una riforma della liturgia.
1: Wudwandimochenna hetoche bazi yawlettenyaw ye Vatican gubaye senedoch mekakkel andu bahonawna sele bete Christian sirata amliko weyim liturgia bemimeleketaw sened lay sinadergew yeneberawun yeteglalay timirte Christos astemro yemecherasha kifil lay yegubayo abatoch ye sirata amliko siratun mashashaya lemaberetatat yefellegubeten mekniyat zare maten ifelgallaw bewoktu ye Milan liqe papas yeneberu Cardinal Giovanni Battista Montini ndawropawiyano ቀናቆጣጥር በጥቅምት 28 1962 ዓ.ም ተመረተ ለቤተ ክርስቲያናቸው ምእመናን የላኩት የጉባኤው ሶስተኛ ደብዳቤ በዚህ ረገድ ብርሃን የፈነጠቀ ነበር። ያምልኮ ስርዓቱ የመለኮቱም ሆነ የሰው ልጅ ቅን መግለጫ ቋንቋ ነው ሲሉ ጽፈው ነበር። በአንድ በኩል የመለኮታዊ ትምርቱ ምቹ መሳሪያና ከእግዚአብሔር ጋር የመነጋገሪያ ድምጽ ነው። የትምርቱን ተግባር መተው እንደማይቻል ግልጽ ነው። እምነትንና አምልኮን በራስ መተማመን በራስ የመረዳት ችሎታ ራሳቸውን የመግለጽ እድል ከመስጠት ሊቆጠብ አይችልም። በእነዚህ እምነቶች ተገፋፍተው ከጉባኤው በኋላ ርዕሰ ሊቃነ ጳጳሳት የሆኑት ቅዱስ ጳውሎስ ስድስተኛ ምእመናን ዲዳና በስርዓቱ ላይ ሳይካፈሉ ዝም ብለው መቅረት አይችሉም ብለው ነበር። በአካል መገኘታቸው ከመንፈሳዊ ሕይወታቸው ጋር ሊጣጣም ይገባዋል። የነዚህ አዋጆች ጉባኤ ሰነድ በቁጥር 48 ላይ ከሚታዩ ጋር ያላቸው መስማማት ግልጽ ነው። ቤተክርስቲያን ምእመናን በዚህ የእምነት ምስጢር እንደ እንግዳ ወይም ዝምተኛ ተመልካቾች ሆነው እንዳይረዱት አጥብቃ ትፈልጋለች። ነገር ግን በአምልኮ ስርዓቶችና በጸሎት በሚገባ ከተረዱት በንቃተ ህሊና በታማኝነትና በንቃት በተቀደሰው ተግባር እንዲሳተፉ ታስተምራለች። በእግዚአብሔር ቃል ይማራሉ፣ በጌታ ሥጋ ማዕድ ይመገባሉ፣ ለእግዚአብሔር ምስጋናን ያቀርባሉ። በካህኑ እጅ ብቻ ሳይሆን ከነርሱም ጋር በመሆን እድፍ የሌለበትን ለኛ ሲል መስዋዕት የሆነውን ተጎጂ በማቅረብ ራሳቸውን ማቅረብን ይማራሉና በየቀኑ ከክርስቶስ አማላጅነት ከእግዚአብሔር ጋርና እርስ በርሳቸው አንድነትን የበለጠ ሙሉ በሙሉ ይስባሉ። እነዚህ ቃላት የአምልኮ ስርዓቱን ዋጋ በተመለከተ አዲስ ግንዛቤን ያሳያሉ። በቤተ ክርስቲያኗ የአምልኮ ስርዓቶች አማካኝነት የመዳን ሥራ መታሰቢያ ሲከናወን ከእግዚአብሔር ጋር እውነተኛ ግንኙነት የመፍጠር ዕድል ይሰጣል። ከማዳን ክስተት ጋር መገናኘት ይከሰታል። የቅዱስ አምልኮ ምልክቶችና ቃላት ይህንን ተመክሮ እውን ለማድረግ ወሳኝ ስለሆኑ የመመናን ተሳትፎ ግዴለሽ ሊሆን አይችልም። የስምምነቱ ተሐድሶ የቤተ ክርስቲያን ተመክሮ ዋና ነገር የሆነውን ማዕከል በማድረግ የአምልኮ ስርዓቱን የእግዚአብሔር ሕይወት ለኛ የሚተላለፍበት የመለኮታዊ ልውውጥ ዋና ምንጭ አድርጎ ለማንጸባረቅ ሞክሯል። ከዚህ እምነት የተነሳው የመጽሐፍ ቅዱስ ጽሑፎችንና ጸሎቶችን በግልጽና ለሁሉም ምእመናን የበለጠ ተደራሽ ማድረግና በወቅቱ በሥራ ላይ ባሉት የአምልኮ መጻሕፍት ውስጥ ከተሰጠው ጋር ሲነጻጸር የአምልኮ ሥርዓት ማሻሻያ አስፈላጊ ነበር። እንደ እውነቱ ከሆነ የአምልኮ ሥርዓቱ ሕያው እውነታ እንደመሆኑ መጠን ለዘመናት ሁሉ ለልማትና ለለውጥ ተገዢ ነው። የቤተ ክርስቲያን አስተምሮ ቅርጾቹን ለተለያዩ ዘመናት ፍላጎቶች አስከትሏል። ስለዚህ ሁለተኛው የቫቲካን ጉባኤ ለባህላዊ ቅርስ ከፍተኛ ክብሮት የሚሰጥና በቀላሉ ተደራሽ ለማድረግ የአምልኮ መጻሕፍትን ማሻሻል አስፈላጊ እንደሆነ መወሰኑ አያስደንቀንም። አባቶች በልባቸው የነበራቸውን ዓላማ በጉባኤው ሕገ ደንብ ቁጥር 21 ላይ በግልጽ ተቀምጧል። የክርስቲያን ማህበረሰብ በቅዱስ አምልኮ ውስጥ የተካተቱትን የተትረፈረፈ ጸጋዎች የበለጠ እንዲያገኝ የቅድስት እናት ቤተ ክርስቲያን የአምልኮ ስርዓቱን ጥልቅና አጠቃላይ ማሻሻያ ትፈልጋለች። ምክንያቱም ስነ ስርዓቱ የማይለወጥ ክፍልን ያካትታል። ምክንያቱም በመለኮታዊ መንገድ የተቋቋመ ስለሆነና ለለውጥ የተጋለጡ ክፍሎች እነዚህም በጊዜ ሂደት ሊለያዩ የሚችሉና በእርግጥም የግድ መሆን አለባቸው። ከስርዓት አምልኮ ውስጣዊ ተፈጥሮ ጋር የማይጣጣሙ ክፍሎች ከተዋወቁ ወይም እነዚህ ክፍሎች ከእንግዲህ ተስማሚ ካልሆኑ በስተቀር በዚህ ተሐድሶ የመጻሕፍቶችና የአምልኮ ስርዓቶች ቅደም ተከተል የሚያመለክቱት ቅዱስ ነታዎች የበለጠ ግልጽ በሆነ መንገድ እንዲገለጹና የክርስቲያን ማህበረሰብ ትርጉማቸው በቀላሉ እንዲረዳና ሙሉ ንቁና የጋራ ስርዓት አምልኮ በማድረግ እንዲሳተፍ በሚያስችል መንገድ መከናወን አለበት። በመለኮታዊ በማይለወጡ አካላትና በሰው አካላት መካከል ባለው የአምልኮ ስርዓት መካከል ያለው ልዩነት የርዕሰ ሊቃነ ጳጳሳት ፒዮ 12ኛ በላቲን ቋንቋ ሚዲያቶር ደይ በአማርኛው በግርድፉ ሲተረጎም የእግዚአብሔር አሸማጋይነት የተሰኘ ጳጳሳዊ መልእክት ሲሆን በምትኩ በቅዱስ ማዕረግ በመንፈስ ቅዱስ እገዛ በቅዱስ ተዋረድ የጸደቁ የተለያዩ ማሻሻያዎችን ማድረግ ይቻላል ሲል ገልጿል። የጊዜያት የክስተቶችና የነፍሶች ፍላጎቶችን እስካሟላ ድረስ ማለት ነው። ከዚህም በላይ በአጠቃላይ ተአድሶ የመፈለግ ፍላጎት በድንገት አልመጣም። ነገር ግን ከ20ኛው ክፍለ ዘመን መጀመሪያ ጀምሮ በተከታታይ ሊቃነ ጳጳሳት ድርጊቶቻቸው ውስጥ ከቤተ ክርስቲያን ስርዓት አምልኮ ወይም ሊቱርጊያ ንቅናቄ ፍላጎቶች ጋር በሚስማማ መልኩ ራሱን አሳይቷል። ምእመናን እንደ እንግዳ ወይም ዝምተኛ ተመልካቾች ሆነው በስርዓት አምልኮ ላይ እንዳይገኙ አስፈላጊ ማረጋገጫ በፒዮስ 11ኛ በላቲን ቋንቋ ዲቪኒ ኩልቱስ በአማርኛ በግርድፉ ሲተረጎም መንፈሳዊ አምልኮ በተሰኘው ሐዋርያዊ ሕገ ደንብ ውስጥ ተደግሟል። በተጨማሪም ፒዮስ 12ኛ በሕማማት ሳምንት ስርዓቶች ቅደም ተከተል ላይ ያደረጓቸው ማሻሻያዎች ማስታወስ እንችላለን። እሱም ለዘመናት ወደ ጠዋት ሰዓታት ከቀረበ በኋላ ከፋሲካ ዝግጅቶች ጋር በሚዛመዱ ሰዓታት እንደገና መርቷቸዋል። እንዲሁም ቅዱስ ዮሐንስ 23ኛ በላቲን ቋንቋ ሪብሩካሩም ስትሪክቱም በተሰኘው ሐዋርያዊ ሕገጋት ስለ የሰዓታት ጸሎት የወጡትን ደንቦች ቀለል ማድረግ አስፈላጊ እንደሆነ አድርገው በመቁጠር እንደ አውሮፓውያኑ የቀን አቆጣጠር በሐምሌ 25 1960 ዓ.ም ይፋ ባደረጉት ሕገ ደንብ መመሪያ አጽድቀው እንደነበር ማስታወስ አስፈላጊ ነው። ይህም ስለ ሥርዓተ አምልኮ ማሻሻያዎች የሚገልጽ ነው። ስለዚህ በሁለተኛው የቫቲካን ጉባኤ የተደገፈው የአምልኮ ሥርዓት የቤተ ክርስቲያኒቱን ሕያው ባህል ፈለግ ይከተላል። ትክክለኛ ግንዛቤ ቤተ ክርስቲያኒቱ አንዳንድ ክፍሎች ውስጥ የተከሰቱትን በደሎች በድኅረ እርቅ ዘመን ውስጥና በሚያሳዝን ሁኔታ ዛሬም ድረስ የሚከሰቱትን በተሐድሶ መሠረት ላይ የነበሩትን አንዳንድ መርሆች ሙሉ በሙሉ በመፍታት ወይም በመርዳት ውድቅ እንድናደርግ ያስችለናል ማለት ነው። በዚህ ረገድ የሁለተኛው የቫቲካን ጉባኤ ሰነድ የሥርዓተ አምልኮ አገልግሎቶች የግል ተግባራት ሳይሆኑ የቤተ ክርስቲያን ሥርዓተ አምልኮ አካል ናቸው። ይህም የአንድነት ምስጢር ነው። ማለትም ቅዱሳን በጳጳሳት መሪነት ተሰባስበውና ተመድበው ነበር በማለት ይገልጻል። ስለዚህ እነዚህ አገልግሎቶች የቤተ ክርስቲያኒቱ አጠቃላይ አካል ናቸው ይገልጻሉና ለሱ አንድምታ አላቸው ይለናል የቤተ ክርስቲያን ሥርዓተ አምልኮ ቁጥር 26 ላይ እንደተገለጸው። ስለዚህ የቤተ ክርስቲያን አባቶች የጳጳሳትና የእያንዳንዱ ግለሰብ ካህን ሥርዓተ አምልኮን መጠበቅና ማስተዋወቅ ከሥርዓተ አምልኮ ደንቦች ጋር በሚስማማ መልኩ በክብር በየዋህነት የሚበራ ቁጥር 34 ላይ እንደተገለጸውና በዚህ አንዲት ቅድስት ካቶሊክና ሐዋርያዊት ቤተ ክርስቲያን የሚያሳይ ዋና ኃላፊነት ነው። እንዲህ አይነቱ ስነ ሥርዓት የወንጌል አገልግሎት መሠረታዊ መሳሪያ ይሆናል። ጉባኤው እንደሚያስተምረው ራሳችንን ማቅረብ የምንችልበት የጸጋ መሳሪያ እናም በክርስቶስ አማካኝነት ከእግዚአብሔርና እርስ በርሳችን ፍጹም መሆን የምንችለው በዚሁ መንገድ ነው ይለናል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል አስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ ረቡዕ ነሐሴ 22/2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 22/2018 ዓ.ም ዕለታዊ ስርጭታችንን ነው። የዩክሬን ጳጳሳት በሚደረግልን የአጋርነት ስሜት ውስጥ ጥንካሬንና ተስፋን እናገኛለን ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: በዩክሬን የሉትስክ ጳጳስና የላቲን ስርዓት ተከታይ የሆኑት የዩክሬን የካቶሊክ ጳጳሳት ጉባኤ ፕሬዝዳንት ብፁዕ አቡነ ቪታሊች ሀገሪቷ ከሶቪየት ኅብረት ነጻ ከወጣች ያለፉትን 35 ዓመታትን በማስታወስ ዛሬ እውነተኛ የሆነ የህሊና ነጻነት አለን ያሉ ሲሆን በጽኑነታቸው አክለውም አሁን ያለው ጦርነት ሰላም ለማንኛውም ሀገር ምን ያክል በዋጋ የማይተመን ጠቀሜታ እንዳለው እንድገነዘብ አድርጎኛል ብለዋል። ለዩክሬን ህዝብ እውነተኛና በተግባር የሚታይ የሃይማኖት ነጻነትን ያመጣው ከሶቪየት ኅብረት ነጻ ከተወጣ 35 ዓመታት በኋላም ሀገሪቱ አሁንም ከባድ የጦርነት ፈተናን እየተጋፈጠች እንደምትገኝ የተገለጸ ሲሆን ይህንን በማስመልከት የሉትስክ ጳጳስና የላቲን ስርዓት ተከታይ የሆነው የዩክሬን የካቶሊክ ጳጳሳት ጉባኤ ፕሬዝዳንት ብፁዕ አቡነ ቪታሊች ከቫቲካን ኒውስ ጋር ባደረጉት ቃለ ምልልስ ሀገራቸው አሁን ያለችበትን አስከፊ እውነታና ህዝቡ ሀገሩን ለመጠበቅ እየከፈለ የሚገኘውን ከፍተኛ መስዋዕትነት የገለጹ ሲሆን ጳጳሱ ጦርነት ታላቅ መቅሰፍት መሆኑን የገለጹትን ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊን በማስታወስ ለሀገራቸው ከመላው ዓለም እየተደረገ ያለውን አስደናቂና ቀጣይነት ያለው የአብሮነት ሰንሰለት እንዲሁም ቁሳዊና መንፈሳዊ ድጋፍ አጉልተው አሳይተዋል። ከታሪካዊ እይታ አንጻር 35 ዓመታት በጣም ረጅም ጊዜ እንደሆነ የጠቀሱት ጳጳሱ ነገር ግን እዚህ ዩክሬን ውስጥ ሆነው በዚህ ወቅት ያሳለፉትን ነገሮች ሲመለከቱ እጅግ ረጅምና ብዙ ክስተቶች የተከናወኑበት ጊዜ ሆኖ እንዳገኙት የጠቆሙ ሲሆን እንደ አውሮፓውያን አቆጣጠር በ1990ዎቹ የነበረውን ከባድ የኢኮኖሚ ቀውስና ከዚያ በኋላ ለማገገም የተደረገውን ጥረት አስታውሰው አሁን ደግሞ ከ2014 ዓ.ም ጀምሮ በተጨባጭ ሁኔታ በጦርነት ውስጥ እንደሚገኙና በ2022 ዓ.ም ደግሞ ወደ ሙሉ ወረራ እንደተሸጋገረ ጠቁመው ምንም እንኳ በሺህ ዓመታት ታሪካችን ውስጥ አጭር ጊዜ ቢሆንም ለእኛ ግን እጅግ ሰፊ የሆነ ጉዞን ያሳየን ነው ብለዋል። ነጻ መውጣት ለዩክሬናውያን መንፈሳዊ ሕይወት የነበረውን ትርጉም የተጠየቁት ጳጳሱ ዛሬ ነጻ በሆነ ሀገር ውስጥ እንደሚኖሩና በወረቀት ላይ ብቻ የተጻፈ ሳይሆን እውነተኛ የሆነ የህሊና ነጻነት እንዳላቸው ጠቁመው እያንዳንዱ ሰው እምነቱን የመግለጽና የመመስከር ዕድል እንዳለው የገለጹ ሲሆን እንደ ማንኛውም ሀገር ሁሉ ቢሮክራሲያዊ ችግሮች ሊኖሩ ቢችሉም የህሊና ነጻነት በዩክሬን ሕገ መንግሥት የተረጋገጠና በዕለት ተዕለት ሕይወት ውስጥ በተግባር የሚታይ እውነታ መሆኑን አስታውሰው ለእኛ በተለይም ያለፍነውን ስንመለከት ይህ ስጦታ እጅግ አስደናቂና ልዩ ነው ብለዋል። ሶቪየት ኅብረት በሕገ መንግሥቱ የህሊና ነጻነት መብትን በይፋ እውቅና ሰጥቶ የነበረ ቢሆንም ሆኖም ግን በተለያዩ አመለካከቶች ምክንያት ቤተ ክርስቲያንና ሃይማኖት ስልታዊ በሆነ መንገድ ይጨቆኑ እንደነበር ያስታወሱት ጳጳሱ አንዳንድ ጊዜ ይህ ጭቆና እጅግ አረመኔያዊ እንደነበር፣ በሌላ ጊዜ ደግሞ በተዘዋዋሪ ወይም በስውር መንገድ ይፈጸም እንደነበር ጠቁመው አማኞች ይታሰሩ እንደነበር፣ አንዳንዶቹም ስለ እምነታቸው ሲሉ ሕይወታቸውን ማጣታቸውን፣ ሌሎች ደግሞ ምንም አይነት የእድገት ዕድል እንደማያገኙ ይደረግ እንደነበር፣ ማለትም መምህር ወይም ሐኪም መሆን እንዲሁም የመንግሥት ኃላፊነት ቦታዎች መያዝ እንደማይቻል እና ያ ወቅት እውነተኛ ፈተና የተሞላበት ጊዜ እንደነበርም ገልጸዋል። በቀድሞዎቹ የዛሪያን አገዛዝ ዘመን እንኳ የካቶሊክ ቤተ ክርስቲያን ወይም በወቅቱ የንግሥ ንግሥታዊ ስርዓት የምትከተለው ሩሲያ የመንግሥት ቤተ ክርስቲያን የነበረችው የኦርቶዶክስ ቤተ ክርስቲያንን ጨምሮ ሌሎች አብያተ ክርስቲያናት ከባድ ገደቦች ይገጥሟቸው እንደነበር ያስታወሱት ጳጳሱ ቤተ ክርስቲያን መንፈሳዊ ተልእኮዋን በነጻነት እንዳታከናውን በሚያግደውና የመታፈን ስሜን በሚፈጥር ሁኔታ ውስጥ ተይዛ እንደነበርም አስታውሰዋል። ይህ በመሆኑ ምክንያት እነዚህ የ35 ዓመታት የሰብአዊና የሃይማኖት ነጻነት ጊዜያት ለሀገራቸው እጅግ ልዩ የሆነ ተመክሮ መሆኑን ጠቅሰው በእርግጥ ቤተክርስቲያን በአሁኑ ወቅት አዳዲስ ፈተናዎችና ከዚህም በፊት ታይቶ የማያውቁ ችግሮች ቢገጥሟትም ነገር ግን የነጻነት ቀንን በሚያከብሩበት ወቅት ሁሉ ማህበረሰቡ በዋጋ ለማይተመነው የነጻነት ስጦታ እግዚአብሔርን እንደሚያመሰግን ገልጸዋል። በዙ ጊዜ እንደሚነገረው በጭቆና ዘመናት ሰዎች በመከራ ስለሚፈተኑ እምነታቸው ጠንካራ እንደሚሆንና በአንጻሩ ደግሞ ዛሬ አብያተ ክርስቲያናት ክፍት በሆኑበትና ሰዎች ወንጌልን በነጻነት በሚሰብኩበት ወቅት እምነት የተዳከመ የሚመስልበት ምክንያት የተጠየቁት ብፁዕ አቡነ ቪታሊጅ ትልቁ እውነታ ሕይወት በከፍተኛ ሁኔታ መለወጡን ጠቁመው ቀደም ሲል በነበሩት የጭቆና ዘመናት በሥራ ቦታ ላይ ሊደርስባቸው የሚችለውን የበቀል እርምጃ በመፍራት በርካታ ሰዎች ልጆቻቸውን ለማስጠመቅ እንኳን ይፈሩ እንደነበር አስታውሰው ዛሬ ግን በርግጠኝነት እንደዚህ ያሉ ነገሮች ማንንም እንደማይከለክል አስረድተዋል። ሆኖም በአሁኑ ጊዜ ሰዎች ለሌሎችና ለእግዚአብሔር የሚሆን ጊዜን በመዘንጋት መላ ሕይወታቸውን ለሙያቸውና ለቁሳዊ ደህንነታቸው በመስጠታቸው በመጨረሻም እምነትን አስፈላጊ እንዳልሆነ ነገር አድርገው የመመልከት አደጋ ሊገጥማቸው እንደሚችል ጠቁመው ከራሳቸው ተመክሮ ላይ በመነሳት በሰጡት አንድ ምሳሌ በሶቪየት ኅብረት ዘመን በዝራ ክህነት ትምህርት ቤት ውስጥ ሲሰሩ በነበረበት ወቅት መንግስት በተማሪዎች ላይ ጥብቅ ቁጥጥርን በመጣል ስፍር ቁጥር የሌላቸው መሰናክሎች ይፈጥር እንደነበር አስታውሰው በዚህም ምክንያት ተነሳሽነቱ ደካማ ወይም ስብዕናው ጠንካራ ያልሆነ ማንኛውም ሰው ወደ ትምህርት ቤቱ መግባት እንደማይችልና ቢገባም እንኳ ብዙም ሳይቆይ ይወጣ እንደነበር ገልጸዋል። ወታደራዊ አገልግሎቱን የጨረሰ ወይም ዩኒቨርሲቲ ተምሮ የወጣ አንድ ወጣት ወደ ሃይማኖታዊ ትምህርት ቤቱ ለመግባት ፍላጎት እንዳለው ሲታወቅ አስፈሪ የሆኑ ቃለ መጠይቆች ይደረጉለት እንደነበርና ውሳኔውን እንዲቀይር ጫና ይደረግበት እንደነበር አስታውሰው ወደ ትምህርት ቤቱ መግባት ከባድ ተግባር እንደነበርና አንዳንድ ወጣቶች ይህንን ለማሳካት እስከ 10 ዓመት ድረስ መሞከር እንደነበረባቸውም አመላክተዋል። በአንጻሩ ዛሬ እንደዚህ አይነት መሰናክሎች እንደሌሉ ሆኖም ግን በሚያሳዝን ሁኔታ ወደ ሃይማኖታዊ ትምህርት ቤቶች ለመግባት የሚፈልጉ ሰዎች ቁጥር በጣም አነስተኛ አንዳንዴም ከሞላ ጎደል ባዶ መሆኑን ጠቁመው በቅርብ ጊዜያት እንኳን ሳይቀር የሃይማኖት ትምህርት ቤቶቹን ጉዞ የጀመሩ በርካታ ወጣቶች በኋላ ላይ ይህ መንገድ ለነሱ እንዳልሆነ ሲገነዘቡ ማየታቸውን ገልጸው በአጭሩ እኛ የምንኖረው ፈጽሞ በተለየ ሁኔታና አውድ ውስጥ ነው ብለዋል። ለነጻነት ሲሉ ህይወታቸውን በመሰዋት ከፍተኛ ዋጋ የከፈሉ ወንዶችና ሴቶች የቀብር ስነ ስርዓታቸው ላይ በመገኘት የቤተሰቦቻቸውን ሀዘን እንደሚካፈሉ የገለጹት ጳጳሱ ዩክሬን ጥቃት ስለተፈጸመባት ራሷን ለመከላከል በተገደደችበት ሁኔታ ውስጥ መኖሯን ጠቁመው ሀገራቸውን ለመጠበቅ የሚመጡ ሰዎች ምን ያህሉ ህይወታችንን እየሰጠን ነው ብለው በግልጽ እያሰቡ እንደሚያደርጉት በእርግጠኝነት እንደማያውቁ የገለጹ ሲሆን በርግጥ እነዚህ ሰዎች ለመኖርና በህይወት ለመትረፍ ተስፋ እንደሚያደርጉ ነገር ግን እንደ ወታደር ለሞት የሚዳርግ አደጋ ያለበት ስራ እየሰሩ እንደሆነም ጠቁመዋል። እንዳለመታደል ሆኖ እነዚህ ሰዎች በጥይትና በጠላት መሳሪያ ተመተው ይገደላሉ ያሉት ጳጳሱ የዩክሬን ዜጎች ሀገራቸውን ለመጠበቅና እነሱን ተክቶ ይንን ሊያደርግ የሚችል ሌላ አካል ስለሌለ ወደ ጦርነቱ ለመግባት እንደሚገደዱ አመላክተው ይሁሉ በሙሉ ለመረዳት የሚከብድ እጅግ ታላቅ ዋጋ ነው ብለዋል። እኛ የአባቶች ምድር ብለን የምንጠራውን ይህንን የጋራ መኖሪያችንና የጋራ ቤታችንን ጠላት መስኮቶችና በኃይል በሮችን ከፍቶ ሰብሮ ሲገባ ማንኛውም ሰው ቤተሰቡን የሚና ወይ የሚወዳቸውን ሰዎች ለመከላከል ይነሳል ያሉት ጳጳሱ ጉዳዩ የጋራ ቤታቸውና ሁሉንም ዩክሬናውያን የሚያስተሳስር ጉዳይ በመሆኑ ሁሉም ዩክሬናውያን ምድራቸውን ለመጠበቅ መነሳሳታቸውን አመላክተዋል። የሚከፈለው ዋጋ እጅግ ከፍተኛ ቢሆንም በህዝቡ ላይ የተጋረጠው አደጋም ጭምር በተመሳሳይ ሁኔታ ከፍተኛ እንደሆነ የሩሲያ ኃይል ወደ ዩክሬን የገባው የተለየ የፖለቲካ ስርዓት ለመጫን ወይም አዲስ የምርጫ ደንቦችን ተግባራዊ ለማድረግ ብቻ ሳይሆን ለመግደልና ለማውደም ጭምር እንደሆነ ገልጸው ዩክሬን ራሷን ለመከላከል የተገደደችው በዚህ ምክንያት እንደሆነም ጠቁመዋል። ከዚህ በፊት ስለ ጦርነት ከነበራቸው አስተሳሰብ ማለትም መጽሐፍትን በማንበብ ፊልሞችን በመመልከት ወይም በሌሎች የዓለም ክፍሎች ስለሚደረጉ ጦርነቶች ሪፖርቶችን በመከታተል ካዳበሩት ሐሳቦች በጣም የተለየ መሆኑን በመግለጽ ይህ ሙሉ በሙሉ አዲስ ተመክሮ እንደሆነ የጠቆሙት ጳጳሱ ጦርነት በርግጥ እንዲህ እንደሆነ አስቦ እንደማያውቁ አመላክተው ይህ ሁሉ ቅዱስ ዮሐንስ ጳውሎስ ዳግማዊ ጦርነት ታላቅ መቅሰፍት ነው፣ እሱን ለማስወገድ ትንሽ እድል እንኳን ካለ ያንን ለማድረግ የሚቻለውን ሁሉ ማድረግ ያስፈልጋል ብለው ከተናገሩት ጋር ሙሉ በሙሉ እንደሚስማሙም ገልጸዋል። ሰላም እጅግ ታላቅ ስጦታ ነው ያሉት ጳጳሱ ጦርነት ግን በውስጡ ለተሳተፈ ወይም ለተጎዳ ማንኛውም ሰው ሊለካ የማይችል ጉዳት እንዳለውና ሰላም እጅግ ውድ የሆነ በረከት በመሆኑ ለሰላም የሚደረግ ጸሎት ሊለካ የማይችል ዋጋ እንዳለው በጥልቀት መረዳታቸውን ገልጸው ምናልባት ዋጋውን በመግለጽ የምንረዳው ሰላም ሲጠፋ እንዲሁም ህፃናት፣ አረጋውያን፣ ደካሞችና ጠንካሮችን ጨምሮ ሁሉም ሰው ለአደጋ ሲጋለጥ መሆኑን ጠቁመው ሰላም ለአንድ ህዝብና ለአንድ ሀገር ምን ያክል ዋጋ እንዳለው የምንረዳው በዚህ ጊዜ ነው ብለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።

አድማጮቻችን፣ የዛሬው የረቡዕ የነሐሴ 22 2018 ዓ ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።